ታንቀል ጀምቋ ና እቴ እነን ካሪ ነማጋል አዝገርከላ አናስ አልዲከርከላ ነዴን ክርቹ ና ኪከረክ ባንኩል አላንግ ቢንዝ ክልማት ሲሙገ አይዘካን አልዲያ ከልባም ና ነማጋል አዝገርከላ ነስካይቲ ናይነን ካሪን ነማስ አዝገርካይቲ